ጤና ይስጥልኝ አድማጮቻችን እንደምን አደራችሁ? ይህ የዋሊያ ራዲዮ ድምጽ ነው። የዋሊያ ራዲዮ በየሳምንቱ ቅዳሜ ከ10 እስከ 11 ሰዓት ድረስ በፍራይስ ራዲዮ ሽቱትጋርት ስር በ99.2 ሜጋሃርስ FM እና በካብል ደግሞ ለምታዳምጡት 102.1 ሜጋሃርስ ለሽቱትጋርትና አካባቢው በአማርኛ ቋንቋ የሚያሰራጨውን ፕሮግራሙን ጀመረ። ሐሳባችሁን ለአድማጮቻችን ለማካፈል ለምትሹ ግለሰቦች የስልክ ቁጥራችን 0711 640044 ነው። መልካም ቆይታ።

ጠናስትልን አድማጮቻችን እንደምን አረፈዳችሁ። ይህ ካሊያ ሬዲዮ ኢትዮጵያ ድምፅ ሽሽካት በአማርኛ ቋንቋ ዘወትር ቅዳሜ ከ10 ሰዓት እስከ 11 ሰዓት የተጋጀ የሚቀርብላችሁ ሳምንታዊ ፕሮግራማችን ነው። ዲህ ዛሬ ለቱ ግንቦት 22 ቀን 2018 ደፈረንጆቹ ደግሞ ሜይ 30 ነው። እንግዲህ ተከበራችሁ ተከታታዮቻችን እንደተለመደው በስልክ ቁጥራችን 0711640044 ላይ በመደወል አስተያየታችሁን ታካፍሉን እንዲሁም በዝግጅታችን ተሳታፊዎች እንድትሆኑ እንጋብዛችኋለን። መልካም ቆይታ።

እሺ አድማጮቻችን በድጋሚ እንደምን አረፈዳችሁ ዛሬም እንደተለመደው በተለያዩ ፕሮግራሞች ከእናንተ ጋር ቆይታ እናደርጋለን እንግዲህ እናንተም እየደወላችሁ ሳል እንድትሰጡ ቁጥሩን አስተላልፍ ያለሁኝ እንግዲህ መልካም ቆይታ እንዲሆንላችሁ ድጋሚ እመኛለሁ መልካም ቆይታ

እሺ አድማጮቻችን እንግዲህ ከያላችሁበት ሰብሰብ እስክትሉ ድረስ በሙዚቃ ቆያችኋለሁ ወይም ደግሞ ወደ ስልኮቻችሁ እስክትገናኙ እስክትከፋፍቱ ድረስ በድጋሚ አንድ ሙዚቃ ጋብዛችሁና ወደ ዕለቱ ዋና ፕሮግራማችን እንዲሁም ወደ አሉ መልክቶች እንሸጋገራለን።

እሸት መንጭታችን ሙዚቃዎቹ ይቀጥላሉ ወደ ኋላም ግን አሁን አንድ መልእክት ለማስተላለፍ ነው ያው በቅድሚያ እንኳን አደረሳችሁ ያው ነገ በዓለ 50 ስለሆነ ለበዓለ 50 እንኳን በሰላም አደረሳችሁ እንግዲህ ትንሳኤውን ከአከበርን 50ኛ ቀኑ ነገ ይሆናል ስለዚህ ይሄም በዓል ስለሆነ እንግዲህ ለዚህ ለበዓለ ጰራቅሊጦስ እንኳን አደረሳችሁ ነው መላስ ቀድሜ ከሱ ቀጥሎ ያው ከሱ ጋር ተያይዞ ሰኞው ደግሞ ጾም ሐዋርያት ይገባል እና እነንም ጀምረው ሰኞ መሆኑን ማሳስ ፈልጋለሁ ከሱ ጋር አሁን እንደገና ተያይዞ ግንቦት 26 ወይም ሮብ እንዲሁ የሮብና የአርቡ ጾም አለ ወይም እሱም ከዛን ከሮብ ጀምሮ ገብቷል ጀምሯል ማለት ነው ግዴ በመጨረሻም ለኳስ አፍቃሪዎችና ተከታታዮች ደግሞ የሚሆን መልእክት ነው ዛሬ ከሰዓት ወደ ማታ ገደማ 18 ሰዓት ላይ ማለት ነው እዚህ የአውሮፓ ሻምፒዮን ሊግ የዋንጫው ወይም የፍጻሜ ጨዋታ ይደረጋል እንግዲህ እሱንም እንድትከታተሉ ጋብዛለሁ የሚጫወቱት ፓሪስ ሴንት ጀርመንና አርሰናል ነው ለዚህ ታላቅ ዋንጫ የደረሱት ይሄ በቲቪ ይተላለፋል በ ኖርማሉ በሰዴፍ ላይ ወይም ደግሞ ላይፍ ስትሪም ብታረጉ ወይ ሚከፈሉም እንደ ዱዞን ወይም ሌሎችም ካሏችሁ እነሱ ላይ ሁሉ መከታተል ትችላላችሁ እንግዲህ የዛሬ ጨዋታ 18 ሰዓት ላይ ቡዳፔስት ፑስካር አሬና ውስጥ ወይም ሃንጋሪ ነው እዛ ይሄዳል ይደረጋል ይህንንም ጨዋታ ሴዴፍ ከ17 ሰዓት ጀምሮ አስተላልፋለሁ ብሏል ስለዚህ በሷ መገኘት ትተሳተፉ ጋብዛችኋለሁ እሺ መስታወሻይንስ ካዘጋጀው የጀመርኩትን ሙዚቃ ትጨርሳላችሁ ወይም እሱ ነው

እሺ ቀርታ ተጨማሪ ድምጾች የገቡብኝ ስለማነበረ እነሱ ለማስተካከል ነው የወጣሁት። እንግዲህ ሰኞ የሚደረገውን ብቻ አስመልክቶ በተለይ ባለፈው ፕሮግራማችን ያነሳሁት ቢሆንም ዛሬም ይሄው ሰባተኛው አጠቃላይ ሀገራዊ ምርጫ በ626 የምርጫ ጣቢያዎች እንደሚደረግ ኢትዮጵያ ብሔራዊ ምርጫ ቦርድ ዘገባ ያሳያል ማለት ነው። ይሄውም ዘገባ ጨምሮ እንዳለው ምርጫውንም ለማድረግ አስቻይ ሁኔታዎች በተለይ የሰላም ችግር አለባቸው ከሚባሉት ክልሎች በአማራ ውስጥ ከ97% በላይ ምርጫውን ለማድረግ የሚያስችል ሁኔታዎች አሉ የሚል መግለጫዎችን አውጥቷል። እሺ እንግዲህ የሰኞቹ ተመራጮች ወይም እስካሁን የተዘጋጁት የሚመረጡት ለክልል ምክር ቤትና ለህዝብ ተወካዮች ምክር ቤት ነው የሚወዳደሩት። እንግዲህ ይህ ምክር ቤት ደግሞ ወይም ፓርላማው አጠቃላይ ፓርላማው ወደ 547 ገደማ ወይም ገናው 547 መቀመጫዎች አሉት። እነዚህ መቀመጫዎች ደግሞ በተለይ የኛ ሀገር አከፋፈሉ በክልል ስለሆነ ለክልሎችና ለሁለት ከተማ አስተዳደሮች ይሄ 547ቱ ድምጽ እንዲሁም ደግሞ ተቋሚና የግል ተሳታፊዎችም ካሉ ለነሱ ይከፋፈላል። እንግዲህ እንትኑ እንደሳ ነው ሐሳቡ። እና በዚህ መሰረት እንግዲህ ሁሉንም በርግጥ መናገር አልቻለም ወይም ያስፈልግም አይመስለኝም። ነገር ግን አዲስ አበባ ለ23 መቀመጫ ነው የምትወዳደረው። በፓርላማው 23 ቦታ ነው አዲስ አበባ ያላት። ሌላ ዋና ከተማዋ ራሷ ሌላው እንዲሁ በከተማም ድሬዳዋ ከተማ 2 መቀመጫ ዲሁ ደግሞ ሌሎቹ ክልሎች አፋር 8 በአማራ 138 መቀመጫዎች በኦሮሚያ 178 ለ178 መቀመጫዎች እንዲሁ ደግሞ በትግራይ የ 38 ወንበሮች ወይም ለነዛ ይደረግ ነበር። እንግዲህ የርቀት የትግራይ ያለው ሁኔታ እንዴት እንደሆነ ቀስበለን እናያለን። ለምን እንዳያችሁት አሁን ህወሓት ከፌደራል መንግስቱ ፈንገጡን ተከትሎ ማለት ነው። እንግዲህ በዚህ ስሌትና አከፋፈል መሰረት እንግዲህ አሁኑ መንግስት በተለይ ብልጽግና ሀገሪቱን እያስተዳደረ ያለው በ457 መቀመጫዎች ነው። ይሄም ያው አብሶሉት መርሃይት አለው ማለት ነው። እና አሁንም ቢሆን ይህን ምርጫ ለማሸነፍና ሀገሪቱን ለመምራት 50 ከመቶ ወይም ፕሉስ 1 ድምጽ ብቻ ነው የሚያስፈልገው። ማለት ቅድም ያልነውን ይሄ 547ቱን ጠቅላላ መቀመጫ ከሱ ግማሽ ያህሉ ወይም ወደ 275 እንደዚህ የሚደርሱ መቀመጫዎች ያስፈልጉታል። ይሄን ደግሞ ማግኘት ለብስክና በተለይ በአሁኑ ጊዜ ቀላል ነው። ለምን በበላይነት የሚቆጣጠራቸውን የአማራና የኦሮሚያ ድምጾች እንኳን ብቻ እነሱ እንኳን ቢዝ ያው አብላጫ ድምፅ ኖሮ ታግሪቱ መምራትና ማስተዳደር ይችላል። ለምን 178 138 እነዚህ እንትኑን የሚያስፈልገውን የአብዛኛ ድምፅ ይሰጡታል ማለት ነው። በዚህ ላይ ደግሞ ሌሎችም እንዲሁ በተቃዋሚ ስም ምናምን ያሉትም ስላሉ እነሱ ሲደማመሩለት በመልካም ወይም ደግሞ በብዙ ድምፅ ለማሸነፍ ሰፊ ድል ይዞ እንግዲህ ምርጫው ሰኞ ዕለት ይደረጋል ማለት ነው። እርግጥ አሁንም ወደዚህ ይህን ምርጫም አስመልክቶ ጥሩ
በዚህ መልኩ ይካሄዳል ይደረጋል ተብሎ ለነገር ቢዘጋጅም ቢደረግም አልፎ አልፎ ደግሞ በተለየ ቀረበ በመጣ ጊዜ እንትን ክትጥ ብለው የመጡ ችግሮች አሉ። እንግዲህ እነሱን በተመለከተ ደግሞ እስቲ እንመለሳለን። የሆነ ስልክ ደጋግሞ እየጠራብኝ ስለነበር እስቲ እሱን እንትን ብዬ እመልሳለሁ። እስከዛ በሙዚቃ ቆዩኝ።

0: እሺ አድማጮቻችን አመስመር ላይ ስልክ አለኝ። ሃሎ ጣና ስልን ይስማል? አዎ ሃሎ ሃሎ ይስማል?
1: ሃሎ ይስማኛል?
0: በጣም ጥሩ እኔም ሰማሃለሁ። ቀጥል። እንኳን ደህና መጣህ። ደህና አረፈድክ? እንደምን አረፈድክ?
1: እንኳን ደህና ቆየደሱ። ያው እንግዲህ ረጅም ጊዜም አልነበርኩኝም ቆየሁኝ። የተለያየ ምክንያት ያው ታውቀዋል ጊዜ አላገኘሁኝም እና መምጣት አልቻልኩም። ይቅርታ፣ ቀላል አይደለም። እና እንግዲህ አንተንም አድማጮቻችንም የከበረ ሰላምታ አቀርባለሁኝ። መልካም ቀን እመኝላችኋለሁ። መልካም ሳምንት። በተጨማሪ ከዚህ ከልደታ ማርያም ቤተክርስቲያን አንድ ማስታወቂያ ነበረ፣ እሱም ማስተላለፍ እችላለሁ?
0: ቀጥል ቀጥል። ተስፋሽ አለሁ አለሁ። ቀጥል ቀጥል።
1: እሺ እሺ። አፍሮ ላቲኖ በየአመቱ የሚዘጋጀው የፕሮግራም የሙዚቃና የምግብ መሸጥ ፕሮግራም በዚህም አመት በሚቀጥለው ሳምንት ከአምስት ጁን እስከ ሰባት ጁን አርብ፣ ቅዳሜና እሁድ ከዚህ በፊት ሁሌ በሚደረግበት ቦታ ይደረጋልና ውድ የልደታ ማርያም ቤተሰቦች እንደምንሰንብታችኋል? በመዘግየታችን በጣም ይቅርታ እየጠየቅን ስራዎች ስለተደራረቡ ነው። የፊታችን ሳምንት ከአርብ አምስት ዩኒ እስከ እሁድ ሰባት ዩኒ በየአመቱ ትንሹ አፓርት ውስጥ ድንኳን ጥለን የምናደርገው ዝግጅት ዘንድሮም እናደርጋለን። ሁላችንም እንደተለመደው እንተባበር ይላል የአፍሮ ላቲኖ ፕሮግራም የሚደረግበት ከማስታወቂያው ጋራ በዚህ በተለያዩ የዋትሳፕ ግሩፕ ገጾች ላይ ተለቀዋል። በቤተ ክርስቲያኑም በሌላውም ላይ ከዛ ማግኘት ትችላላችሁ። ሁሌ የተለመደው ቦታ ነው፣ ከዚህ ከሬዲዮ ጣቢያው አጠገብ ጋር ያለው እና አንድ ስም ልናገር የፈለግኩትኝ። በተረፈ መልካም ቀን ለአድማጮቻችንም። ደሱ ለአንተም እንደዚሁ በአንተ በኩል ካለ
0: እሺ። ተስፋሽ አመሰግናለሁ። አይ አመሰግናለሁ። ጥሩ እንኳን እንግዲህ መልክቱንም ሰማን፣ አድማጮቻችንም ተከታትለዋል። እሺ አመሰግናለሁ ተስፋሽ። እንግዲህ መልካም ቆይታ። አትጥፋት። ደም
1: መልካም ጊዜ፣ መልካም ፕሮግራም። ቻው። ያዳምጥኩልኝ።
0: እሺ እሺ አድማጮቻችን እንግዲህ ሙዚቃውንም ይቅርታ ያው ተቆራረጠባችሁ። እሱን ቆም ላድርገው ነው የጀመርኩትን። የሀገራችንን የምርጫውን ሁኔታ ጥሩ አለፍ አለፍ ብለን ለማየት ሞክረናል። በተለይ እንግዲህ ምርጫው መኖሩ መልካም ነው። ነገር ግን ከዚህ ጋር ተያይዞ ያው ምንም እንኳን 97 ከመቶ አስቻይ ሁኔታዎች አሉ ቢባልም እንግዲህ በተለያዩ ቦታዎች ያሉት የመሬቱ ላይ ያሉት መረጃዎች የሚያሳዩት ይህን አይደለም። ይህንንም ተመልክቶ በተለይ ደግሞ ቅድም በምርጫ ወንበር እንኳን ታላላቁና በብዛት ድምፅ ያላቸው በኦሮሚያና በአማራ ክልል ውስጥ ያሉ እንደ ኦላ ማለት የኦሮሞ ነጻነት ሰራዊት እና ደግሞ በአሜሪካ ለምም አፋብን እነዚህም ሁለቱም ትናንት ጋዜጣዊ መግለጫና እንዲሁም በቃለ ቀባቻቸው በኩል አንዳንድ ምርጫውን አስመልክቶ የተናገሩት ነገር አለ። በተለይ ኦላ ወይም ኦሮሞ ነጻነት ሰራዊት የሚባለው እንደዚህ ነው ያለው። ይሄ ምርጫ ስሙን ጠቅሶ ነው ጠቅላይ ሚኒስትሩ ምርጫ የፖለቲካ ወንጀል ነው ብሎ ይህን ምርጫውን በመቃወም ይጀምርና በዚህም የተነሳ ከትናንት አርብ እንግዲህ ሜይ 29 ጀምሮ ለሚቀጥሉት 10 ቀናት በኦሮሚያ ክልል ውስጥ ከአምቡላንስ በስተቀር ማንኛውንም የትራንስፖርትና መኪና እንቅስቃሴ እንዳይደረግ ማስጠንቀቂያ ሰጥቷል። ይህንንም በሚጥሱት ላይ ራሱን እርምጃ እንደሚወስድ አስታውቋል። ሁለተኛው አሁንም ከዚሁ ከድርጅቶች መግለጫ ስንሄድ እንዲሁም አማራ ፋኖ ብሔራዊ ንቅናቄ ወታደራዊ ቃል አቀባዩ በሻለቃ አበበ ሙላቱ በኩል ትናንት በሰጠው መግለጫና ማብራሪያ ከትናንት አርብ ጀምሮ እስከ ማክሲንግ ድረስ የሚቆይ የአምስት ቀናት የተሽከርካሪ ገዳ በአማራ ክልል ሁሉም መንገዶች ለተሽከርካሪዎች ዝግ መሆናቸውን አስታውቋል። እና እንግዲህ እነዚህ ዋና ዋና ተግዳሮቹ ናቸው። ሌላም ደግሞ ይህን ተመልክቶ ያው ምርጫው የመጭበርበር ምልክቶች ካሁኑ እየወጡና እየታዩም ስለሆነ እነሱ ሁሉ ሌላ ችግሮችና ተዳያሮቶች ናቸው። ለምሳሌ ለአንዳንድ ወይም እንግዲህ እንዴት እንደሆነ እንዳከፋፈሉት ባናቅም ሁለት የምርጫ ካርድ እንዲወስዱ የተደረጉ መራጮች መኖራቸው እንግዲህ ይህም ታላቅ ችግር ነው። ለምን ይህን ተከትሎ የሚነሳ ውዝግብ ጭቅጭቅ ሌላም ጥያቄዎችም ስለሚኖሩበት ማለት ነው። አንድ ሰው ያው አንድ ድምፅ አለው ባይሆን የቤተሰብ አባላት እናት፣ ሚስት፣ ልጆች እንዲህ ከሆኑ ልጆችም ለአቅመ አዳም ከደረሱ እነሱ በየራሳቸውም መምረጥ መወሰንም ይችላሉ። ከዛ ውጭ ግን አንድ ሰው ሁለት ድምፅ ይዞ አንዱን ለክልሉ አንዱን ለአዲስ አበባ እንዲሰጥበት የተደረገው ወይም እየተደረገ ያለ ሁኔታ እንዳለ ይህም ተገልጿል። በእርግጥ ይህም ባለፈውም ስለ ምርጫ ያነሳው ጊዜ ዝም ብሎ በገፍ የአዲስ አበባ መታወቂያ ይታደል ይሰጥ እንደነበረ ለማስታወስ ሞክር ያለሁ። አሁን ደግሞ እንደውም በከፋ ሁኔታ መተደሉ ሳይሆን ሁለትም ከአንድ በላይ ካርድ የሚሰጣቸውና አንዱን ክልላችሁ አንዱን ደግሞ አዲስ አበባ መታችሁ ምረጡ የተባሉ መራጮች መኖራቸው በጣም አስቸጋሪ ነው። እንግዲህ ይህንን ሰባተኛውን አጠቃላይ ብሔራዊ ምርጫ በተመለከተ የምርጫውን ሂደት ለመታዘብ የሚመጡ እንግዶች አሉ። ከአፍሪካ ህብረት ወደ 73 ገደማ የአጭር ጊዜ ታዛቢዎች ይላል እነሱ ይመጣሉ። እነሱ የሚመሩት በቀድሞ የኬንያ ፕሬዚዳንት ኡሁሩ ኬንያታ ነው። ሌላው እንዲሁም አፍሪካዊ ድርጅት ኢጋድ ማለት ጅቡቲ፣ ሱዳን፣ ደቡብ ሱዳን፣ ሶማሌ፣ ኬንያ፣ ኡጋንዳ እንደዚህ የመሳሰሉት ኤርትራም ነበረችበት አሁን ወታ እንደሆነ አለቅም አሉበት የኢጋድ የሚባል አለ። ዶክተር ወርቅነህ ገበየሁ የሚመራ እና እሱም ሳተፋለሁ ይላል። እዚህ በተረፈ ይህን ምርጫ ለመታዘብ ራሱ ብሔራዊ ምርጫ ቦርዱም ከ200 በላይ ተቋማትና ማህበራትን እንዲታዘቡኝ ጋብዣ ያለሁ ወይም መስጊብ ያለሁ የሚል መግለጫ አለ እዚሁ በብሔራዊ ምርጫ ቦርዱ ገጽ ላይ። እና እንግዲህ ታዛቢዎችን በተመለከት ይሄ ነው። እንደኔ ግን በጣም ጥቂት አዛቢዎች ናቸው። እንግዲህ የአፍሪካ ዩኒየን 73 ብቻ ልኳል። የነዛኞቹን ይታወቅም ያው ኢጋድ እንደሚወክል እንደሚመጣ ነው ለጊዜው ያየሁት። እና እነዚህ እንግዲህ ሰባ ይቃል ከዛ ምንም ብሎ 150 ምናምን ሊደርሱ ይችላሉ። እና እነዚህ ሰዎች ለ626 የምርጫ ጣቢያ እንዴት ተደርገው ነው የሚከፋፈሉት ነው ወይስ እንዴት ነው የሄዱት? እዚህ ላይ ደግሞ አሁን በታላላቆች ክልሎች የተደረገው የትራንስፖርት እገዳ አለ። ይህም ሌላው እንትን ነው እዚህ ላይ ራሱን ከዚህ ምርጫና ከፌዴራል መንግስቱም ያገለለ ህወሓት አለ። እና እንግዲህ እነዚህ ሁሉ ተነስተውለት እንዴት ሙሉ እንደሚሆን አጠያቂ ነው። በተለይ ይሄ ምርጫ በታዛቢዎች እጥረት እንዳለበት ይታወቃል። እኔ ይህን ካየው በኋላ እንደገና ለማስተያየት የሞከርኩት ወደ 2005 የተደረገውን ወይም እንደኛ አቆጣጠር በ1997 ዓ.ም የተደረገው ምርጫ ላይ እንደማን ተሳተፉ፣ ምን ያህል ተሳታፊዎች ነበሩ፣ እንዴት ነበር ሁኔታ የሚለውን ነው ለማየት የሞከርኩት። ነገር ግን የዛን ጊዜ 2005 ከ320 በላይ መራጮች ከአውሮፓ ህብረት እና ከአሜሪካ እንዲሁም ከራሱ ከአፍሪካ አንድነት ድርጅት እና ከሌሎችም እንዲሁ ሰብአዊ መብት ተሟጋች ድርጅቶች ሁሉ ተገኝተው እንደተከታተሉት አይቻለሁ። በተለይ አውሮፓ ዩኒየን 180 ያህል አባላትን ያሉበት የታሳቢዎች ቡድን ልኮ እንደነበር እንግዲህ ማስተዋስና ማየት ያስፈልጋል። በዚህኛው ምርጫ አንድም ታዛቢ ወይም ደግሞ አንድም ምርጫ ይመለከታል ብሎ ሰው በይፋ አውሮፓ ዩኒየን ወደ ኢትዮጵያ አላከምና ይሄ ሁሉ እንዴት እንደሚያስቸግር ያው የታወቀ ነው። ለማንኛውም ታዛቢዎች ኖርማል ነው ምርጫ ይቀጥላል በዙም እና እንግዲህ ይሄን ምርጫ በተመለከተ በርግጥ ይሄ እኛ ሰኞ መናደርከው ምርጫ የኛ ለኛ ሀገር ያው በአምስት አመቱ አንዴ የመጣ የተደረገ ምርጫ ቢሆንም በዚህ አመት ግን በአፍሪካ ውስጥ በተለያየ ቦታዎች ብዙ ምርጫዎች ተደርገዋል። ኢትዮጵያን ጨምሮ ወደ 6-7 ሀገሮች ምርጫ እንግዲህ ኢትዮጵያ ያው ሰኞ ተደርጋለች። ከዛ በፊት ግን እነ ኡጋንዳ፣ ኮንጎ፣ ካሜሮን፣ ቤኒን፣ ጅቡቲ ሁሉ አድርገዋል። በሚቀጥለው ወር ደግሞ እንዲሁ ወደ 2 ጁላይ 2 ላይ ደግሞ እንዲሁ አልጄሪያ ይቀጥላልና ይሄንንም የአፍሪካ ህብረት ገጾች ላይ እነዚህ በአፍሪካ በዚህ አመት የተደረጉ ወይም የሚደረጉ ምርጫዎች ናቸው ብሎ አስፍሯቸዋል። እና እንግዲህ ምርጫውን በተመለከተ በሀገራችንም በአፍሪካም ያለ ሁኔታ ይህን ይመስላል። እንግዲህ መልካም ቆይታ፣ መልካም ጊዜ የምኝላችኋለሁ። ዳቆም ነው ሙዚቃ እንቀጥላለን። መልካም ጊዜ

እሺ አድማጮቻችን እንግዲህ በመከታተል ላይ ያላችሁ ሳምንታዊ አለያ ሬዲዮ ፕሮግራማችን ነው። እንግዲህ በአላችሁ ጥቂት ደቂቃዎች መደወል የምትችሉ መሆኑን ለማስታወስ ያህል ነው 0711640044 ላይ በመደወል ሐሳባችሁን አስተያየታችሁን መስጠት ትችላላችሁ። ጊዜ ያለን ለማለት ነው። መልካም ቆይታ ያው

0: كانت زنجي
1: نيكر ساعد ماتو تشاتشن سلك متوال استي عندي انا سلن يسمع
2: انا سلن
1: اوكي
2: زرفت اير لاين اي نو بيبالو ادي
1: اهون اير لاين نو بتشال
2: اوكي
1: ده من عرفتش ده نعرفش
2: انت عرفت يا قوند ينا
1: اغزابير مسكت دانا دانا
2: يا دامت النبر انا እየተከታተልን ነው ግን እንደው አስተያየት አንዳንድ ጊዜ ስለምን አስተያየት ሰጣል በሚለው ነው ብዙ ጊዜ እኔ በግሌ ማልደውለው እንጂ ብዙ ጊዜ ማዳምጣለሁ
1: አይ አስተያየት ስለማንኛውም ነገር መስጠት ይችላል ፕሮግራሙን ማስመልክቱን ቢሆን ይሄን ፕሮግራም ላይ
2: በቀረበት
1: ላይም ቢሆን መስጠት
2: የደከማችሁበት ነው ጥሩ ነገር ጥሩ የሚሆነው ቢቀጠል ነው እኔ አሁን እኔ የደነገጥኩት እንደውም ያው ትንሽ እናንተ ደከመን ምናም ይባል ድምጽ አሰምታችሁ ስለነበር ያንን ደግሞ ተክቶ የሚሰራ ሰው ትንሽ ይችላልታም የተወሰነ ስለሚጠየቅ ሁሉ ሰው ማንንም ሊተካ ይችላል ሁሉ ማለት እንደዛ ስለሆነ እንደው ብትደክሙም ያው ምን ሳይደከም ብዙ ነገር አይገኝምና ብትደክሙበትም ያው ቀጥሉበት ጥሩ ነው አንዴ ደግሞ ከኛ እጅ ከወጣ በኋላ ላይገኝ ይችላል ይሄድል
1: ትክክለሽ ችግር እሱ ነው ችግር እሱ ነው አዎ አንዴ ማጣት ቀላል ነው መልሶ
2: ማጣት ማው ማፍረስ ምን ጊዜም ቀላል ነው ግን ያን መልሶ ደግሞ ስጡን ቢባል እንደው እንትን ያላቸው ልጆች እንኳን አጋጣሚ ደግሞ ቢገኙ ችሎታው ያላቸው ፍላጎቱ ያላቸው ቢገኙ መልሶ ያን ቦታ ማግኘቱ ላይቻል ይችላል እርግጠኛ ነኝ አይገኝም
1: ለከነሻ በጣም ከባድ ነው
2: ስለዚህ ከመበት አይዟችሁ መቼም በሞራል አይዟችሁ ነው ሌላ ግን እንግዲህ በእኛ ቀም የሚደረግ ነገር ካለም ጠይቁ ችግር የለውም
1: ነጭ ፍቅሪ በጣም እናመሰግናለን አይ እንዲ እየደወላችሁ ማሎ አለንም ማለቱ እሱም ቀላል ነገር አይደለም
2: አይ ማዳመጥ እያዳመጥ ነው
1: ከተሳትፎ ነው የሚቆጠረው
2: አንዳንዴ እኔ በእርግጥ ሊያመልጠኝ ይችላል ግን ያው ስላለ አሁንም ይሄው ገባው ሌላም ጊዜ ሰማለሁ አሁንም ስለምርጫውም ስለምን ስታወራ ነበር እሱ ሁሉ ያዳምጨዋለሁ ስለዚህ ያው እያዳመጥ ነው ማለት ነው
1: አመሰግናለሁ አይ እንዲ ያለን ብሎ ባካለ ለመውጣት ነው እንጂ እንዳልሽ እኮ እንደ ሰው እንደሚያዳምጥ እዚህም ያለው መሰረው ይነግረናል ይሄን ያል ሰው
2: ዛሬ እኮ ከኛ በላይ ነገር ሰሪ አለ በቃ ሁሉንም የሚናገር
1: ሁሉንም እዚህ ጋር ይነግረናል ያው
2: ስምንዳቁ ዛሬ እዚህ እኮ የሚደበቅ ነገር ምስጢር ቀርቷል እኮ
1: ጠፍ ቀርቷል ያው የዳተን ሹትስ ምናምን የሚባል ነገር ስለአለ ትንሽ ስማችሁን አይሰጠንም ቁጥራችሁን አያወጣልንም እንጂ
2: ያው ያው ሰጠኮ ነው መልስ ትንሽ ደግሞ ስትጠያይቀው ስልኩ ከዚህ አካባቢ ነው የመጣው ይላል
1: እነት ነው እንደሱ የሚቻላቸዋል
2: ያን አርገ መጠየቅ ነው እንጂ ይነግራል ሁሉንም ብዙ ማይተውም
1: ልክልክና ይናገራል ጥሩ ነው
2: ጥሩ ነው ማለቴ እኔ ወደዋለሁ ይሄ ብዙ ነገር አንዳንድ መቼም ሁሉም ነገር ፖዚቲቭ አይባልም አንዳንዱ ነገር ቆንጆ ነው በቃ እንደዚህ ሁሉም ነገር በጥበብ ቀለል ያለ መሆኑ
1: እሺ በጣም በጣም አመሰግናለሁ
2: ፕሮግራም እያለቀ ነው
1: አዎ ትንሽ አንድ 7 ደቂቃ አለ በሱ ደግሞ ዘፈን ጋብዛችኋለሁ እንግዲህ አንቺንም አመሰግናለሁ ከአንቺ በፊት ተስፋዬም ደውለው ነበር ሁላችሁንም አመሰግናለሁ
2: እንግዲህ ምንም ሰምቻለሁ አዎ እንኳን ያው እሱ ራሱ አገልጋይ ስለሆነ በዚህ ቦታ
1: አዎ እሱ እዚህ አዘጋጁም አቅራቢም ነው
2: አቅራቢም ስለሆነ እሱንም አብረን አንተንም ሁላችሁንም እናመሰግናለን እዚህ አይደለም ስለአገልግሎታችሁ
1: እናመሰግናለን ስለደወልሽልን እናመሰግናለን እሺ ሁላችሁንም
2: መልካም ቀን
1: መልካም ቻው እሺ አድማጮቻችን እንግዲህ ስትከታተሉት የነበረው ፕሮግራም ሊጠናቀቅ ጥቂት ደቂቃዎች ቀርተውናል እንግዲህ ዛሬ አዘጋጅቼ ፕሮግራሙን ያቀርብኩላችሁ እኔ ንሳለኝ አየለ ነበርኩ እንግዲህ ከሚቀጥለው ሙዚቃ ቦታውን ለቀጣዩ ለወንድሜ ለተስፋዬ ተክሌ አስተላልፋለሁ እና እንግዲህ እዚህ ላይ ያላችሁ የኔም ሆነ ኤርትራውያን አድማጮች እንድትከታተሉት ጋብዛችኋለሁ ያው ተስፋዬ እኛም ሬዲዮ ተባባሪ አዘጋጃችን ነው አመሰግናለሁ ተስፋዬ

ካብ ለጻ ራዲዮ ስቱትጋርድ ዝሆኖ ራዲዮ ኤርትራ እዩ። ራዲዮ ኤርትራ ኩሉ ግዜ ቀዳም ቀዳም ካብ ሰዓት 11 ክሳብ ሰዓት 12 ብ99.2 ሜጋሄርስ ካብል ንዝጥቀቡ ከዓ ብሜትን ክልተን ብቋንቋ ትግርኛ ይፍኖ። ብኢንተርነት ዝጥቀሙ ከዓ www.freisradio.stuttgart.de ክትከታተሉ ይካል።

0: ኣብዚ ሒዝናዮ ዘለና 226 ክዝርጋሕ እዩ። ኣብ ማሕበራዊ ኣገልግሎታት ቀዳምነት ትምህርቲ ብሰፊሕ ህዝባዊ ደገፍ ካብ ቅድመ ትምህርቲ ዝውገሱ ፕሮግራማት ቀዳማይ ድርኺት ክግበረሎም እዩ። ዓብዪ ትፅቢት ካ ኣሎ። ምስፋሕ ዓይነታዊ ኣገልግሎት ጥዕና እውን ዓብዪ ትፅቢት ዝግበረሉ ዘሎ ፅላት እዩ።
1: ኩቡራት ሰማዕቲ እምባሪ፣ እቲ መራሒ ዝዛረቡ ካልእ እቶም ሚኒስትራትን እቶም ልኡኻትን ዋላ ኣብዚ ከባቢና ዘለዉ ደገፍቱ ከይተረፉን ዘቃልሕዎ ዘረባታት እዩ ዘየለ ኣሎ። እቲ ኢሳያስ ኣፈወርቂ ግን እዚ ዓመት እዚ ኩሉ ሰብ ዓመት እዩ ዓምኾም ኢሉ ቅድሞም 30 ክንደይ ዓመት እዩ ተዛሪቡ ኣብዚ ኣብቲ ዝሃቦ ዘረባ ማለት እዩ። ስለዚ ገና ዘይተተግበረ ባዕሉ እውን ዓው ኢሉ ዝሓለፈ ኩሉ ግዜ ተደጋጋሚ ኮ ዝረብ ነይሩ እዩ። ፅርግያ ትሕቲ ቅርፂ ፅርግያ የለን፣ ኤሌትሪክ የለን፣ መጓዓዝያ ንኩሉ ነገር ራት የለን። ከምቲ ዘለናዮ ከይድ ኣይከኣለን ኣይተሰርሐን። ሉል ቀይሕ ባሕሪ ትበሃል ነራ የላን። ፋብሪካታት ዝበሃል እንዳ ጥሙዝ እንዳ መሬንጊ እንዳ ቆርበ ዝበሃል የለን እንዳበለ ከሎ ኩሉ ማሕበር ሰራሕተኛን ናይ ሰራሕተኛታትን ከም ዘሎ ገይሮም የጋውሑን የቃል ይዛርቡን ማለት እዩ። ስለዚ እዚ እዩ እቲ ኩነታት እሞ ክቡራት ሰማዕቲ ረድኢ ኤርትራ ብጣዕሚ ዝሕዝን እዩ። ኤርትራ ብደቃ ህዝቢ ኤርትራ ብደቁ ኣብ ስቃይን መከራን ኣማሒሩን ፀልማትን ምንባሩ ብጣዕሚ ዝሕዝን እዩ። ትኩሉ ዋጋ ከፊ ኢሉ ከምዚ ክኸውን ከዓ እቲ ዝሕዝን እዩ። ከይድካ ዜርካ ግን ስንፍና ናይ ኩልና እዩ እሞ ምትሳእ ከድልየና እዩ።

ኩራ ተማዕተ ኣብዚ ሓበሬታ ኣለኒ እቲ ሓበሬታ ከዓ መቸም መርዲ እዩ ከም ዘለዎ ከምበ 29952 ዕለተ ልደት ማለት እዩ ዕለት 235226 ከዓ ሞት ዕረፍቲ ስነ ስርዓት ቀብሪ ክብርቲ በዓልቲ ቤተይ ብዝሓደራ ሕማም ንንውሕ ዝበለ ኣዋርሕ ኣብ ሕክምናን ኣብ ገዛኣን ክትእለ ድሕሪ ምፅናሕ ብዕለት 23 ወርሒ 5 226 ዓመተ ምህረት ኣብ ኢድ ስድራ ቤታ ብሰላም ዓሪፋ ሓመድ ኣዳም እትለብሰሉ ዕለት 26 ረቡዕ ማለት እዩ ለተ ሚካኤል ወይ ከዓ ሚኬሊና ዮሃንስ በዓልቲ ቤቱ ንኣቶ ወልደ ማርያም ኣብርሃም ፍትሓተ ጸሎት ሰዓት 8 ናይ ንጎ ኣብ ሳት ላውሬቱስ ክርሸ ማክስ ቦርድ ቬክ 4 ፖስትላይሳል 7437 ሽቱትጋርድ ካብ ሃፕቱ ባንሆፍ ሽቱትጋርድ ብኡ 7 ናብ መንሽፌልድ ኣብ ሃልትሽተለ ሃይምላይ ስትራሴ ትወርዱ ማለት እዩ ካብኡ ናይ ንፀጋም ስትራተ ካብኡ ናይ 5 ደቂ ኣቢሉ ከውንቲ ጉዕዞ መኸዲ ማለት እዩ ስነ ስርዓት ቀብሪ ሰዓት 10 ኣብ ፍሪድሆፍ ሙልሃውሰን ቫይትስትራሴ 82 ፖስትላይታል 7378 ሽቱትጋርድ እሱ እውን ብኡ 7 ናብ መንሽፌልድ ኣብኡ ምስ በፃሕኹም ኣብ ፍራይበርግ ናብኡ ወዲኩም ኣባውቲ ቁሩብ ደቃይቅ ከይድካ ናብኡ ምልሃውሰን ሽሎስ ካብኡ ናይ 10 ደቂ ብእግሪ እዩ ዝብል ቁርብ ብእንግሊዝ ስለ ዝኾነ እቲ ሕውስዋ ዘሎ ስለ ዘሎ ብክርድእ ስለ ዘሎ ዝኾነ ኮይኑ ብላሎ ማለት እዩ ድሕሪ ቀብሪ ኣጋይሽና እንቕበለሉ ኣብ ሳን ሩፖርት ገማይን ደሳል ኮብለንሰር ስትራሴ 19 ፖስትላይሳል 7376 ስቱትጋርድ እሱ እውን ኣብ መልሃውሰን ብኡ 12 ዶርቫንጌል ስቴሽን ርሽቱን መልሃውሰን ኣውቶታት ኣባውት 7 ደቂ ዝብል ንሱ እውን እቲ ብእግሪ ናይ ዘሎ ጉዕዞ ንሓበሬታ ሃብተ ማርያም ቁፅሪ ቴሌፎን ማለት እዩ 01 63 54 84 802 ፍሳሓፅዮን 01 76 21 78 111 6 ወይ ከዓ ናይ ብርሃነ 01 77 51 01 313 ናይ መጀመርታ ጥበብ እግዚኣብሔር ምፍቃር እዩ ንሱ ህወትን መንገድን ሓቅን ክንዲ ዝኾነ ንእሞ ንሓብትና መንግስቲ ሰማይ ዋርሳ ንስድራ ቤት ከዓ ፅንዓት ይሃብ ንብል ብሽም ረድኤትራን ሰማዕታን